ክርስትና አወል ሀከናት ባስተቀበል ጃንታ ሸሊዶ ሆና ወንደር ትርዳ ነርጅሻ ሽካነ ርጅሻ ሽልወን ነርጅሽ ንካ ወርጅሮና ደደና ኮሪያ ታካ ነስነ አንተ ልጅ ረጋዘዋል